0: እንደምን አምሽታችኋል አድማጮቻችን። ለረቡዕ ሰኔ 3 ምሽት ያላችሁን የቢቢሲ አማርኛ ዘገባዎች ይዘን ቀርበናል። በዛሬው ፕሮግራማችን በዋግምራ ዞን ታጣቂዎች ሁለት ሮዳዎችን በመቆጣጠራቸው በርካታ ነዋሪዎች ስለመፈናቀላቸውና በችግር ላይ ስለመሆናቸው፣
1: ዝም ብሎ በየምግብ ቤቱ እየዞረ ምለምነውን ስታይ አሁን ባንፈጠር ነው በቃ ሌላ የለም ባንፈጠር ሚሊዮን ነው እንደኔ ደስ አይለኝም አሁን።
0: አንጋፋው ደራሲ አዳም ረታ በመጽሐፍቱ የፈጠራቸውን ቃላት የሚፈታ ራሱን የቻለ መዝገበ ቃላት ስለመዘጋጀቱ፣
2: አዳዲሶቹ ቃላት እሱ የፈጠራቸው ቃላት በተለያዩ መጽሐፎች ውስጥ ተበታትነው ይገኛሉ፣ በአንድ ቦታ ሰብስቦ ለማስቀመጥ ነው እንጂ ይከብደናል ለሚሉ አንባቢዎቹ የሱን ጽሑፍ ለማቅለል በማሰብ አይደለም።
0: እነዚህንና ሌሎችንም ዘገባዎች አካተናል። ስርጭታችንን በቀጥታ በፌስቡክ፣ በዩቲዩብ፣ በናይል ሳት እና በአጭር ሞገድ ላይ መከታተል ትችላላችሁ። አብራችሁን ቆዩ። በአማራ ክልል ዋግምራ ብሔረሰብ አስተዳደር ዞን የአገው ዴሞክራሲያዊ ንቅናቄ አዴን ታጣቂዎች አበርገሌና ጻግብጂ ወረዳዎችን ሙሉ በሙሉ መቆጣጠራቸውንና ማህበረሰቡ በስጋት ሸሽቶ መፈናቀሉን የአካባቢው አስተዳደርና ነዋሪዎች ለቢቢሲ ተናገሩ። ከሁለት ዓመት በፊት ከመንግስት ጋር የሰላም ስምምነት ፈርመው የነበሩት የአገው ታጣቂዎች ካለፈው ሚያዝያ ወር ጀምረው ሁለት ወረዳዎችን እንደተቆጣጠሩ አምስት የአካባቢው ነዋሪዎችና የዞኑ ጸጥታ መምሪያ ኃላፊ ገልጸዋል። የአዴን ኃላፊዎች ወረዳዎችን እንደተቆጣጠሩ ለቢቢሲ ያረጋግጠው ነዋሪዎች ግን አልተፈናቀሉም በማለት አስተባብለዋል። ባበርገሌ ወረዳ ሚያዝያ 12 2018 ዓ.ም በአካባቢው ሚሊሻዎችና በታጣቂዎች መካከል በከባድ መሳሪያ የታገዘ ግጭት ከተቀሰቀሰ በኋላ ቀኑን ሙሉ ውሏል በተባለው ውጊያ የአዴን ኃይሎች ከህዋት ታጣቂዎች ጋር ተቀናጅተው እንደተሳተፉ ነዋሪዎችና የዞኑ አስተዳደር ለቢቢሲ አመልክተዋል። የዋግምራ ዞን የጸጥታ መምሪያ ኃላፊ 50 አለቃ አዘዘው አዳነ
3: ከህዋት ጋር ነው ሚያዝያ 12 አበርገሌን ተቆጣጥረዋል። ሲቀጥል እዛው ጻግብጂን ደግሞ ተቆጣጥረዋል። የኃይል ሚዛናቸውን የአዴን ታጣቂዎች እናቃለን፣ መረጃዋለን። ስለዚህ በጥምርት የሆነ ነገር መሆኑን መረጋገጫለን።
0: የአገው ዴሞክራሲያዊ ንቅናቄ የሚዲያና ኮሚኒኬሽን ኃላፊ አቶ ሙልጌታ ካሴ ውንጀላውን አስተባብለዋል።
4: ከኛ ጋር ዝም ብሎ አሁን ለአገው ሰራዊት እውቅና ላለመስጠት ወይ ደግሞ የአገው ሰራዊትን የአገው ለነፃነት የሚታገሉን ዋጋ ለማሳነስ ምንም ሰራዊት የላቸውም የትግራይ ነው ብሎ ፕሮፓጋንዳ ለመስራት ጠላት የሚጠቀምበት ፕሮፓጋንዳ።
5: ስለዚህ አልተሳተፉም ብለው እያስተባበሉ ነው።
4: የትግራይ ሰራዊት ለምሳሌ አልገባም። የትግራይ ሰራዊት ከኛ ጋር አበርገሌም ይሁን ጻግብጂ አልገባም። አበርገሌ ላይም በነበረው ውጊያም ሙሉ ለሙሉ ራሳችን እንችለን ነው የተዋጋ ነውም ከመጀመሪያም ጀምሮም በእነሱ ግፊት ነው። ጻግብጂን በተመሳሳይ ነው።
0: አቶ ሙልጌታ አመራሮቻችንን አፍነው ለመውሰድ ሲሞክሩ ግጭቱ ተቀስቅሷል በማለት ተገፍተን ነው ወደ ግጭት የገባ ነው ብለዋል። የዋግምራ ዞን የጸጥታ መምሪያ ኃላፊ 50 አለቃ አዘዘው አዳነ በበኩላቸው ይህ ከእውነት የራቀ ነው በማለት አስተባብለው የአዴን ታጣቂዎች ቀድመው በመዘጋጀት ጥቃት በመፈጸማቸው ግጭቱ እንደተቀሰቀሰ ለቢቢሲ ተናግረዋል። ባበርገሌ ወረዳ ግጭቱ የተቀሰቀሰው በአገው ዴሞክራሲያዊ ንቅናቄ አዴን ታጣቂዎች እንቅስቃሴ ጉዳይ ላይ አለመግባባት በመፈጠሩ እንደሆነ ነዋሪዎች ገልጸዋል። በዚህ ግጭት ንጹሃን ሰዎች እንዳልተጎዱ አመልክተው ከሁለቱ ተፋላሚ ወገኖች በኩል ግን ጥቂት የማይባሉ ተዋጊዎች መገደላቸውን በወቅቱ በስፍራው እንደነበሩ የገለጹ ማኝ ለቢቢሲ ተናግረዋል። ጻግብጂ ወረዳንም እንዲሁ የአዴን ታጣቂዎች ከህዋት ኃይሎች ጋር በመሆን ከሁለት ሳምንት በፊት እንደተቆጣጠሩ የወረዳው ነዋሪዎች ለቢቢሲ ገልጸዋል። የአዴን የሚዲያና ኮሚኒኬሽን ኃላፊ አቶ ሙልጌታ ካሴ ለግጭቱ ምክንያት የሆነው ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩና በተለምዶ የሐራ መሬት ታጣቂዎች በአካባቢው በመገኘታቸው እንደሆነ አመልክተዋል። የዞኑ ጸጥታ መምሪያ ኃላፊ 50 አለቃ አዘዘው ተጨባጭ መረጃ የለኝም በማለት የሐራ መሬት ታጣቂዎችን እንቅስቃሴ እንደማያውቁ ተናግረዋል። ሁለቱ

0: የዋግምራ ወረዳዎች በታጣቂዎች እጅ ከገቡ በኋላ በሺዎች የሚቆጠሩ ስጋት ያደረባቸው ነዋሪዎች ቤት ንብረታቸውን ጥለው በተለይም ወደ ዞኑ ዋና ከተማ ሰቆጣ መሸሻቸውን አስተያየታቸውን ለቢቢሲ የሰጡ ተፈናቃዮች ገልጸዋል። ከነዚህም መካከል 7 ቤተሰባቸውን ይዘው ካበርገሌ ወረዳ ወደ ሰቆጣ መፈናቀላቸውን የተናገሩ ግለሰብ ይገኛሉ። ለደህንነታቸው ስንል ድምጻቸውን የቀየርንላቸው እኚህ ግለሰብ ሁኔታውን እንዲያስረዳሉ።
1: አንዳንዱ ጥሎ ቤተሰቡን ጥሎ ይመጣል። ግድ ታጠቅም ይባላል። ወንድ ወጣቱ ግድ አንታጠቅም በማለት ፈርጥቶ ይመጣል። በረሃ ላይ የሚኖራል። ቤተሰቡንም ጠቅላላ 8 ቤተሰብ 10 ቤተሰብንም 3 ቤተሰብንም ይዞ ይመጣል። ብቻውም ዝም ብሎ ጠፍቶ ሌሊት ጠፍቶ ይመጣል። ክተት አዋጅ ስላላቸው አሁን በግድ ስለሆነ የእነሱ ጣጣ ብዙ ነው። ያለውን ሰው ወደ 1 ሰውን ወደ 30,000 ይቀጣሉ፣ ወደ 50,000 ይቀጣሉ። ከዛም በተረፈ የሚበላ የሚጠጣ የለም። እዛ እነሱ የሚደግፉት
2: ምን አደረጋችሁ ብለው ነው ገንዘብ የሚቀጡት።
1: አውጣ፣ ለሰራዊት አውጣ ይላሉ። ብር አውጣ፣ ረሽንም አውጣ ይላሉ። በጣም ከባድ ነው። አሁን እዛ ሀብታም ነው የሚባል ሰውም በጣም አስቸጋሪ ነው። እነሱ ቀለብ አውጣ፣ ይሄን አውጣ፣ ይሄን አምጣ እያሉ የነሱ ደግሞ የነሱ እርሻ ሀብታም ነው፣ የራሱን አያርስም። የታጋይ በረሃ እያለ እናንተ አርሳችሁ ልትበሉ እሱ ሊሞት ወጥቶ እና መጀመሪያ የነሱ ረስ የነሱን ረስ እየተባለ የነሱ እርሻ ነው የምታርሰው። እዛ የሚበላ የሚጠጣ የለም። እንዴት መንግስትን አይተን ነው የምንበላው? ጥለን እዛ ምን እንብላ ጥለን መጣ። ቤተሰብ ያለውም ቤተሰብ ጋር ይጠጋል። ቤተሰብ የሌለው ደግሞ ዝም ብሎ አሁን ጠዋት ቤተክርስቲያን ምናምን ስትሄድ መንገድ ዳር ቤተክርስቲያን ለመሳለምም በጣም አሳፋሪ ሆኗል። በግራና ቀኝ የተቀመጠው ስታይ አሁን ቤተክርስቲያን ለመሳለም በጣም አስቸጋሪ ነው። በቃ ዝም ብሎ በየምግብ ቤቱ እየዞረ የሚለምነውን ስታይ አሁን ባንፈጠር ነው በቃ ሌላ የለም ባንፈጠር የሚለውን ነው። እንደኔ ደስ አይለኝም አሁን በቃ ያለው ደካማው ስታይ እዚህ ላይ በየቤቱ እየዞረ ዝም ብሎ በየምግብ ቤቱ ዝም ብሎ በቃ ምግብ የሚበሉት ሁሉ አያስበላም። በቃ ልመናው በጣም አስቸጋሪ ነው።
2: እርሶ እና ቤተሰቦ እንዴት ሆኑ? እንደው መጠለያ የሚያስጠልለው ቤተዘመድ እንደው አገኙ ወይስ እንደሌላው ሰው በረንዳ ላይ ወደቁ?
1: በረንዳ እንጂ እንዴት ቤተሰብ ስንት ቤተሰብ ብቻ

0: መሆናቸውን የገለጹ ሲሆን የታጣቂ ቡድኑ አባል አቶ ሙልጌታ ካሴ በበኩላቸው ይህን ይላሉ።
1: አንደኛ እንድታቂም መንፈልገው ተፈናቃይ የሚባል የለም። አንድ
2: አልተፈናቀሉም ነዋሪዎች እናንተ ሁለቱን ወረዳዎች ስትይዙ?
1: አልተፈናቀሉም። ምንሻ ብቻ ነው የሄደው፣ ፖሊስና ምንሻ ነው የሄደ እንጂ የተፈናቀለ ህዝብ የለም። አሁን የምትያቸው ነገሮች በሙሉ ማህበራዊ ሚዲያ ላይ፣ ፌስቡክ ላይ የሚራግቡ ወሬዎች ናቸው። በተጨባጭ ግን እያለ ያለ ነው። ራሳችን ብቻ አይደለም እኮ እኛ የምናዳምጠውም የራሳችን አባል የራሳችን አመራር ብቻም ሳይሆን የሀገር ሽማግሌዎችን፣ የሃይማኖት መሪዎችን ከነሱ ኮሚቴ አደራጅተን በየቀኑ ነው የምንገመግመው።
0: አዴን ሁለት ዓመታትን በዘለቀው ደም አፋሳሹ የሰሜን ኢትዮጵያ ጦርነት ወቅት የህወሓት ኃይሎችን ወግኖ በመዋጋት ስሙ ይነሳል። በ2016 ቡድኑ ትጥቅ በመፍታት በሰላማዊና ዴሞክራሲያዊ ትግል ለመሳተፍ ከክልሉ መንግስት ጋር ስምምነት ላይ ደርሶ ነበር። ለዚህ ስምምነት መፍረስ ሁለቱም ወገኖች እርስ በርስ እየተካሰሱ ሲሆን ቢቢሲ በአካባቢው ከሚገኙ ገለልተኛ ወገኖች ስለ ሁኔታው ለማወቅ የሚያስችል መረጃ አላገኘም። ዘገባው የካሳይ ዳምጤ ነው። አንጋፋው ደራሲ አዳም ረታ በርካታ ስራዎችን ለህዝብ ያደረሰ ስመጥር ጸሐፊ ነው። ማህሌት፣ ግራጫ ቃጭሎች፣ አለንጋና ምስር፣ የስንብት ቀለማት፣ ከሰማይ የወረደ ፍርፍርና ሌሎች በርካታ ተወዳጅ ስራዎች ያሉት አዳም በአመታት ውስጥ ብዙ አድናቂዎችን ማፍራት የቻለ ነው። አዳም ሲነሳ ታዲያ የሚጽፍበት ቋንቋ ጥንካሬ አብሮ ይወሳል። ብዙዎች እሱን ማንበብ የምንወደውን ያህል ይከብደናል ሲሉ ይሰማል። ከዚሁ ጋር ተያይዞ ሰሞኑን በእርሱ መጽሐፎች ውስጥ የሚገኙና አዳም ራሱ የፈጠራቸውን ቃላት የሚፈታ ራሱን የቻለ መዝገበ ቃላት መዘጋጀቱን ሰምተናል። ይህን መዝገበ ቃላት ያሰናዳውን ሰው አፈላልገን አግኝተን እንግዳችን አድርገነዋል። ራሱን በማስታወቅ ይጀምራል።
3: ሙሉጌታ አለባቸው እባላለሁ። በሙያ የኮሚኒኬሽን ባለሙያ ነኝ። በአንድ ዓለም አቀፍ ድርጅት ውስጥ በኮሚኒኬሽን ባለሙያነት እሰራለሁ። ከዛ ውጪ የልብ ወለድ ደራሲም ነኝ።
4: እሺ፣ በጣም አመሰግናለሁ። የአዳምን መጽሐፎች የተመለከተ መዝገበ ቃላት አዘጋጅተሃል። ስለ እሱ ነው የምናወራው። ምንድን ነው ምክንያት? እንዴት ተጠነሰሰ?
3: አዎ፣ ይሄ ሙዛፈር የተሰኘው የአዳም ረታ መዝገበ ቃላትን ለማዘጋጀት ምክንያት የሆነኝ የአዳም አንባቢዎች ሌላ ቦታ ላይ ሊያገኟቸው የማይችሏቸው ቃላት ስለሚያጋጥሟቸው ነው። ማለትም በመደበኛ መዝገበ ቃላትን ቢፈልጓቸው ወይም ደግሞ ኦንላይን ቢፈልጓቸው ፍቻቸውን ማግኘት አይችሉም። በተጨማሪም አዳም እስከዛሬ ባሳተማቸው ከአስር በላይ የሚሆኑ መጽሐፎች ውስጥ ተበታትነው ነው የሚገኙት እነዚህ ቃላት እዚህና እዛ። ይሄ ደግሞ አንባቢዎቹ በቀላሉ ቃላቱን ማግኘት እንዳይችሉ ያደርጋቸዋል። ስለዚህ ለመጪው ትውልድ፣ አሁን ላሉትም አንባቢዎቹ እነዚህን ቃላት አጠናቅሮ በአንድ ሰነድ ውስጥ ማቅረብ አስፈላጊ ነው ብዬ ስላመንኩኝ ነው ይህንን ሙዛፈር የተሰኘውን የአዳም ረታ መዝገበ ቃላት ለማዘጋጀት የቻልኩት።
4: ሙዛፈር ለምን ተባለ? ሙዛፈር ራሱ መዝገበ ቃላት ያስፈልገው?
3: ሙዛፈር ራሱ ከመዝገበ ቃላቱ እንዲያውም ባነብልህ ትክክለኛ ፍቺውን።
4: እሺ፣
5: ሙዛፈር የስንብት ቀለማት ከተሰኘው የአዳም መጽሐፍ ላይ የተወሰደ ቃል ሲሆን ሁለት ትርጉሞች አሉት። አንደኛው በአፈርና በሙዝ የተለወሰ ጣትን አፈርና ሙዝ በአንድ ላይ መጥባት ይላል። ሁለተኛው ትርጉም ደግሞ ሙዛፈር ማለት ለትንሽ ድሎት ብሎ ብዙ ጣጣ፣ እንቅፋት፣ መከራ ማየት ማለት ነው ይላል።
4: ሌላ የአዳም አንባቢዎች በጣም ከባድ ነው ይላሉ። አዳም አሁን ደግሞ በእንግሊዝኛ መጥቷል እና አንድ አስተያየት ሳነብ በአማርኛ አልቻልነውም እንደገና በእንግሊዝኛ መጣብን ነገር ሲሉ አይቻለሁ እና

0: ለህዝብ ከመጋራቱ በፊትም ለእሱ በቅድሚያ አሳይተነው ነበረ። ደስተኛ ነው። ስለዚህ የእሱን ይሁንታም ያገኘ ነው።
1: አልገረመውም? ግን አልገረመውም ማለት ለመጽሐፍ ቅዱስ መዝገበ ቃላት ይዘጋጃል። ለልብ ወለድ ሰምቼ አላቅም።
0: አዎ፣ እኔም የሚገርም የተለያዩ መዝገበ ቃላት አሉ። እንዳልከኝ አሁን የመጽሐፍ ቅዱስ መዝገበ ቃላት አሉ። ሌሎችም ሙያዊ መዝገበ ቃላት ሊኖሩ ይችላሉ። መደበኛ መዝገበ ቃላትም አሉ። ሆኖም እኔ እስከማውቀው ድረስ ለልብ ወለድ በእኛ ሀገር መዝገበ ቃላት ተዘጋጅቶ አያውቅም። እኔ አላጋጠመኝም እስካሁን። አንድ የልብ ወለድ ደራሲ የፈጠራቸውን ቃላት ሰብስቦ ለእነሱ ትርጓሚዎቹን አስቀምጦ ያቀረበ ሰነድ አለመኖሩ የተለየ ያደርገዋል። እንዲያውም ልክ ሌሎች በቁም ነገር የሚወሰዱ ሰነዶች፣ መጽሐፎች በሚታዩበት ልክ በዛ ደረጃ ባለ ስኮላርሊ ሲሪየስነስ እንዲታይ ነው የተዘጋጀው ማለትም ትችላለህ።
1: በጣም አሪፍ። እና አዳም ምን እንዳለ አልነገርከኝም።
0: አዳም በጣም ደስተኛ ነው። በነገር ላይ አዲስ አይደለም ነገርየው። ከዚህ በፊት በዲጂታል መልኩ ወጥቶ ነበር። አሁን ልዩ የሚያደርገው በአፕሊኬሽን መልኩ ዲጂታላይዝ ሆኖ ስለወጣ ነው እንጂ በፒዲኤፍ መልኩ ከዚህ በፊት ነበረ።
1: አሁንም አዳም ምን እንዳለ አልነገርከኝም።
0: ወደሱ እየመጣሁልን። ስለዚህ አዲስ አይደለም ለሱ፣ አይቶታል። ከዚህ በፊትም ያየው ነገር ነው። ሜቢ ለብዙ ሰዎች ተደራሽ መሆኑን አሁን ልዩ የሚያደርገው እንጂ ቀድሞ የነገረኝ ነው። እሱ የተሰማው ነገር በፊትም የነበረ ነው። አሁንም ደስተኛ ነው በአዲሱም ፎርማት።
1: ምን ያህል ጊዜ ወሰደብህ ስታዘጋጀው?
0: 2007 ዓመተ ምህረት በኢትዮጵያ አቆጣጠር ነው የመጀመሪያውን ቅጂ ለማዘጋጀት የቻልኩት። በወቅቱ እስከዛ አመት ድረስ የወጡ መጽሐፎችን ላይ የሚገኙ ቃላቱን በመሰብሰብ ከዛ በኋላ በየጊዜው አዳዲስ መጽሐፎች ባወጣ ቁጥር በግሌ ጨምርባቸዋለሁ። ስለዚህ እየተሻሻለ እየዘመነ ይሄዳል ማለት ነው።
1: ማህበራዊ ሚዲያ ላይ ብዙ አስተያየት ሲሰጥበት ነበረ። እርግጠኛ ነኝ ያየሃቸው ይኖራሉ። ምን ይመስላል ጠቅለል ስታደርገው?
0: ማህበራዊ ሚዲያ ላይ መልካም የሚባል ግብረ መልሶች እስካሁን አግኝተናል። በተለቀቀ በጥቂት ጊዜያት ውስጥ ሰዎች ያልተካተቱ ቃላትን ሲጨምሩ ነበር። አንድ ሴክሽን አንድ ክፍል አለው መዝገበ ቃላቱ። ባዘጋጁ ድክመት ምክንያት ያልተካተቱ ቃላትን አንባቢዎች ሲያገኙ ኮንትሪቢዩት ማድረግ የሚያስችል ሴክሽን አለው። በሱ በኩል በጥቂት ሰዓታት ውስጥ ብዙ ቃላትን ኮንትሪቢዩት ሲያደርጉ ነበር እና ጥሩ አቀባበል አለው።
1: አዳም የፈጠራቸው የራስ ፈጠራዎች የሆኑ ቃላትን ነው አሁን የተካተቱት ግን የአማርኛ ቃላት ሆነው ብዙዎቹ ቃላት ባዕድ ናቸው ለብዙዎቻችን። እነሱን የማካተት ሂደት ይኖረዋል ወይም አስበህበት ታውቃለህ?
0: በመደበኛ ቋንቋችን ውስጥ የሚገኙ ቃላትን ማለት ነው?
1: አዎ፣ አዎ። በዕለት ተዕለት ግን ማናገኛቸው?
0: አዎ፣ ገባኝ። አይ እሱን እንኳን የማካተት እቅድ የለኝም። ለምንድን ነው እሱን እያካተትኩኝ ከሄድኩኝ ባህሪውን ይቀይራል መዝገበ ቃላቱ። ይህ መዝገበ ቃላት አንድ ኢትዮጵያዊ ደራሲ አዳም ረታ የፈጠራቸውን ቃላት ከነ ማብራሪያቸው እሱንም ቢሆን ራሱ ነው ማብራሪያዎቹን የሚሰጠን ሰብስቦ ለማስቀመጥ የተደረገ ሙከራ ነው እንጂ ወደ መደበኛ የመዝገበ ቃላት ስራ የመሄድ እቅድ ስለሌለኝ እነዛን አይነት ቃላቶች የማካተት እቅድ የለኝም።
2: አሁን ደግሞ ወደ አጫጭር ዜናዎቹ አልፋለሁ። የደቡብ አፍሪካ ጆሃንስበርግ ከተማ ውስጥ ታጣቂዎች በከፈቱት ተኩስ ቢያንስ 12 ሰዎች መገደላቸውን የአገሪቱ ፖሊስ አስታወቀ። ማክሰኞ ምሽት በተፈጸመው ጥቃት ሌሎች 9 ሰዎችም የቆሰሉ ሲሆን ጥቃቱን የፈጸሙ ሰዎችን ለመያዝ ፖሊስ አሰሳ እያካሄደ ነው። የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራንን ክፉኛ እንመታለን ሲሉ ዛቱ። ፕሬዝደንቱ ሁለቱ ሀገራት የሰላም ስምምነት ላይ ለመድረስ ቢቃረቡም ኢራን መዘግየቷን ጠቅሰው ዛሬም እንደ ትናንቱ ክፉኛ እንመታታለን ሲሉ ዝተዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባጋይ በበኩላቸው የትኛውንም ጥቃት ወይም ዛቻ ችላ ብለን አናልፍም ብለዋል። ኢራን ከአሜሪካ ጋር የምታደርገውን ድርድር በሚቀጥልበት መንገድ ላይ እንደምታጤን አስታውቃለች። እስራኤል ዛሬ በደቡባዊ ሊባኖስ በፈጸመችው የአየር ጥቃት ቢያንስ 17 ሰዎች መገደላቸውን የአገሪቱ መገናኛ ብዙሃን ዘገቡ። ኔታንያሁ ለጠቅላይ ሚኒስትርነት ዳግም እንደሚወዳደሩ ፓርቲያቸው አስታወቀ። በተጭበረበረ ሰነድ ለ17 ዓመት አውሮፕላን ያበረረው ካፒቴን ተያዘ። የቀድሞው ኤር ካናዳ አብራሪ ለ17 ዓመታት ተገቢው ፈቃድ ሳይኖረው በሺዎች የሚቆጠሩ መንገደኞችን ማመላለሱን ባለሥልጣናት ጠቅሰዋል። የዓለም ዋንጫን ለመዳኘት በፊፋ ተመርጦ የነበረው ሶማሊያዊው ዳኛ ኡመር አብዱልቃድር አርተን አሜሪካ እንዳይገባ ከተከለከለ በኋላ ትልቅ መነጋገሪያ ሆኗል። ዳኛው ቪዛ መከልከሉ ትልቅ የዓለም መነጋገሪያ ከመሆኑን ባሻገር በርካታ ታላላቅ መሪዎች ቅሬታቸውን ገልጸዋል። ከነዚህ ማዕከል የሆኑት የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በማህበራዊ ትስስር ገጻቸው ላይ ድርጊቱ መሆን ያልነበረበት እንደሆነ የሚገ

0: ግልጽ ዘለግ ያለ ቅሬታ አንጽፈዋል። ሶማሊያዊው የእግር ኳስ ዳኛ በትራምፕ አስተዳደር ወደ አሜሪካ እንዳይገባ ከተከለከለ በኋላ ወደ አገሩ ተመልሷል። በሞቃዲሾ የነበረውን አቀባበል እንዲነግረን የቢቢሲ ሶማሊኛ ክፍል ባልደረባችን ኒማን ኡስማን እዚህ ስቱዲዮ ይገኛል። ኒማን አመሰግናለሁ። እስኪ የነበረውን ስሜት ግለጽልን።
1: አመሰግናለሁ ከነዲ። ምን መሰለ ዑመር አብዱል ቃድር አርተን ዛሬ ጠዋት በሞቃዲሾ ኤርፖርት የደረሰውን ከኢስታንቡል ነበር የተነሳው። እዛ ሲደርስ ደሞ ደማቅ አቀባበል ተደርጎለታል። እንደውም ደሞ ዛሬ ከሰዓት በሞቃዲሾ ስቴዲየም በርካታ የጀግና የሆነ ያህል ነበር ሲመጡ በርካታ ሰዎች ነበር በሞቃዲሾ ስቴዲየም የተገኘው። እሱም አጭር ንግግር አድርጎ ነበር። ለፊፋና ለሶማሌ ህዝብ ከፍተኛ ምስጋና ካቀረበ በኋላም ደሞ የሚመጣውን የዓለም ዋንጫ ለመዳኘት ተስፋ እንዳለው ጭምር ነው የተናገረው።
0: ብዙ ሶማሊያውያን ትራምፕ በወሰዱት እርምጃ ተበሳጭተዋል። ለዑመር በጎፈንድሚ ገንዘብ ማዋጣት እንደጀመሩም ሲዘገብ ነበርና በዚህ ረገድ ስላለው ሁኔታ ምን ምትለን ነገር አለ?
1: አው እንግዲህ በበጎ ፈቃደኞች የተጨመረ ነገር ነው። ይገርማል ግን እስከ 1 ሚሊዮን ዶላር ለማሰብሰብ ነው የታቀደው። ምን ያህል ይሳካል ገና የሚታይ ነገር ይሆናል ብዬ ነው እኔ ማሰበው። ሶሻል ሚዲያ ላይ ግን ሲታይ ከፍ ያሉ ገንዘቦች ሲጠቀሱ ሰምተናል። የተረጋገጠ ነገር ባይኖርም
0: እንደውኒ ማን የደጋፊዎቹና የህዝቡ አስተያየት ምን ይመስላል በአሁኑ ሰዓት?
1: ለቢቢሲ ሶማሊኛ አስተያየታቸውን የሰጡ በሞቃዲሾ አቀባበል ላይ የነበሩ አስተያየት ሰጪዎች ላይ ሲናይ የአሜሪካው መንግስት ዑመር አርተን ወደ አሜሪካ እንዳይገባ በመከልከሉ ምክንያት ፍትሃዊ አይደለም ይላሉ። እንደውም ደግሞ የዓለም አቀፉ ዳኛ ዑመር አርተን ወደ ሀገሩ በመመለሱ ደስተኛ መሆናቸውና ለሱ ደግሞ ያላቸውን ድጋፍ ገልጸውልናል።
0: ኒማን ለማብራሪያው በጣም አመሰግናለሁ።
1: እኔም አመሰግናለሁ።
0: አድማጮቻችን ስትከታተሉ የነበረው ቢቢሲ አማርኛን ነበር። አብራችሁን ስለቆያችሁና መሰግናለን። ዝርዝር ዘገባዎችን ለማንበብ ድረገጻችንን www.bbc.com/amharic እንዲሁም BBC News Amharic የፌስቡክ ገጻችንን ጎብኙ። BBC News Amharic የዩቲዩብ ገጻችንና የዋትስአፕ ግሩፓችንን በመቀላቀልም መረጃዎችን ታገኛላችሁ። ምርጫችሁን ቲክቶክ የምታደርጉ ደግሞ በቅርቡ የጀመርነውንና ብሉ ቲክ ወይም ሰማያዊ ምልክት ያለውን ትክክለኛውን አድራሻችንን @BBC News Amharic በመከተል መረጃዎችን ታገኛላችሁ። የራዲዮ ፕሮግራሙንም በቀጥታ በፌስቡክ በዩቲዩብ በናይልሳትና ባጭር ሞገድ ላይ መከታተል ትችላላችሁ። ዛሬውን ዘገባ እየመራው ኬኔዲ አባተ አብሪያችሁ ቆይታ አድርጌያለሁ። ጆናታን ሙዋንጊ ደግሞ ቴክኒኩን ተቆጣጥሮታል። ዛሬውን በዚያው አበቃን። ነገ በሌሎች ዝግጅቶች እስክንገናኝ ጤና ይስጥልን።

0: ሽልማት ከም ዝተኣት ለሓቢሮም ኣለዉ። ካቡል ንኣሸበርቲ ተዐቁባላ ክትብል እያ እስላማባድ ትኸስስ። ጣሊባን ግን ነዚ ክሲ ኣይቕበሎን። ትኩረት ዓለምና ናብቲ ትፅቢት ዝግበረሉ ዋንጫ ዓለም 2026 ኣብ ዝኾነሉ እዋን እቲ ውድድር ካብ ስፖርታዊ ፍጻምን ላዕሊ ፖለቲካዊ ደዋት ዝሰገረ ክትዕ የልዕል ኣሎ። እዚ መድረኽ እዚ ብወገን ምምሕዳር ትራምፕ ዝተነብሩ ፅኑዓት ፖሊሲታት መገሻን ቪዛን ብወገን ፊፋ ድማ ንግዳዊ ረብሓታት ዘቐድሙ ዝመስሉ ውሳነታትን ዝተፀልወ እዩ። ኣብዚ ጉዳይ ኣዜብ ብርሃነ ንተንታኒ ስፖርት ነጋ ወልደ ጊዮርጊስ ኣዘራሪባትላ።
1: ምምሕዳር ትራምፕ ኣብ ዋንጫ ዓለም ኣምፅዎ ዘሎ ሃስያ ብጣዕሚ ከቢድ እዩ። እቲ ዋንጫ ዓለም ካብ ሓለፉ ውድድራት ዋንጫ ዓለም ብመቆረቱ ተሃንቀውታት 48 ሃገራውያን ጋንታታት ምኳነን 104 ፀወታ እዩ ክካየድ። 104 ፀወታ ክትርኢኻ ዓቕሊ ዘለዎ ሰብ ኣይክህሉን ኢኻ ባይ ጀሚርክ ማለት እዩ። ቀደም ሕጂ 32 ሃገራውያን ጋንታታት ከለዋ ውሑድ ፀወታ ካትርኢ ኣንጠልጣሊ እዩ ተን ዝበለፀ ሃገራውያን ጋንታትን ዝሳተፋ እዚ ኣሎ ሓደ እዚ ናይ ትራምፕ ዘምፅኻ ናይ ደገፍቲ ዘይምህላው ካሲ ኩዕሶ እግሪ ብዘይደገፍትካ ትርጉም የብሉ ና ደገፍቲ ንክኣቱ ከልኪሉ ኣሎ ኣብ ርእሲኡ ዋጋ ናይ ቲኬታት ሕጂ ፋይናል $10,000 ኢካ ትከፍል። ኣብቲ ኖርማል ፀወታታት ግን ካብ 677 ዶላራት ኣሎ ፀወታ። እዚ ናይ ቪዛ ግን ብጣዕሚ ከቢድ እዩ። ትራምፕ ንምንታይ ይኹም ገይሩ ኢልካ ሕቶ ካሊ ክኸውን ግን ንሱ ዘይኮነ ብናተይ ኣንግል ፊፋ ይተሓታቲ ፊፋ እቲ ምሕደርኡ ኣዝዩ ወዛ እናኾነ ይመፅእ ኣሎ። ኢንፋንቲኖ ምስ መፀ ቁሩብ ተማሒሹ ፅቡቅ ገለ ተባሂሉ ነይሩ። እጂ ግን ምስቲ ፊፋ ዝክሰሶ ዘሎ ምስካለካለ ብልሹና ደሚርኪ ፊፋ ተሓታቲ እዩ። ብዘይብኡ እውን ንትራምፕ ናይ ሰላም ሽልማት ኢሉ ክምልከቱ እዚ ብዙሕ ቅሬታ ፈጢሩ እዩ። ስለዚ ፊፋ ስለምንታይ እዩ ኣሜሪካ ትክልክላላ ኢሉ ንስዩ ሽምጡ ገቲሩ ማጎት ይግበኦ ነሩ። ፊፋ ከምኡ ክሳብ ዘይገበረ ናይ ሎ ዘበን ውድድር ዋንጫ ዓለም ፊፋ ዘይኮነስ ኣሜሪካ እዞም ሓደሮ ክንብል ንኽእልና። ልክ ከምቲ ፖለቲካን ወታደራውን ፅልዋ ዘለዎ ኣሜሪካ ኣብ ኩዕሶ እግሩ ከምኡ ትገብር ኣላ ሞ ብጣዕሚ ዝሕዝን እዩ። እዚ ከፍእካ ነቲ ብሉፅ ናይ 2025 ዳኛ ተባሂሉ ተሸለመ ሶማልያዊ ዑመር ንኸይኣቱ መሊሶም ኣብዚውን ኣፍሪካውያን ዓብዪ በደልን ሃስያን ከም ዝፈጠረ እዩ ትስምዒት ሓዲሩ ዘሎ።
2: ዋጋ ትኬት ብጣዕሚ ተለዋዋጢ ዳይናሚክ እዩ ዘሎ ሞ ንክንህር ምግባሩ እውን ተኸሲሱ እዩ ከዓ ፊፋ። ስለዚ ፊፋ ንንድላዊ ረብሓታት ድዩ ዘቐድም ዘሎ ወይስ እንታይ እዩ ኣብዚ ኩነታት?
1: ኣብኡ ንድዩ እቲ ካልእ ዘረባ ዝመፅ ዘሎ እዚ ዳይናሚክ ፕራይሲንግ ዝበሃል ኣብቲ ናይ ቲኬት ክብለ ጠቕምሲ ፊፋ ሲ ቢልዮነር ዝውርድብ ትካል እዩ። ዋንጫ ዓለም 2030 ክጅመር ከሎስ ቀያ 5 ሳንቲም ኣይነበረቶ ሕጂ ግን ብቢልዮን ኖን ሚልዮን ብቢልዮን ዝቁፅር ገንዘብ እዩ ዘለዎ እቲ ናቱ ሕሰባት። ሕጂ ከምኡ ዓይነት ዋጋታት ናይ ቲኬት ምትእታው ንብዙሓት ከየገረመ ኣይተረፈን። ንምንታይ እዩ ትዕላማ እንታይ እዩ ክኸውን ደ ፊፋ ድሕሪ ግዜ ባዕሉ እንተመልሶ መስለኒ በር ንሕና ሕጂ ክንምልሶ እንታይ እዩ ክንብል ሲ ደ ኣነ ይርዳእኒ
2: 48 ሃገራት ክሳተፋየን 104 ፀወታታት ኣሎ። ስለዚ ናይዚ ውድድር ፅሬት ንምዕባይ ድዩ ወይስ ተወሳኺ እቶት ንምርካብ እዩ ዝብል ገለገለ የልዕል ኣሎ ሞ ብወገን ካ ከመይ ትርዮ?
1: ፊፋ ንምንታይ ኹም ታሃትዎ ቴን ኣንደርዶግ ዝበሃል ሃገራውያን ጋንታታት ተሳታፍነት ንክረኽባ ዝብል እዩ። ኣብ 1994 24 ሃገራውያን ጋንታት ረ ዳሕራ ኣብ 1998 32 ሃገራውያን ጋንታት ሮ ንሱ ኣዝዩ ዕጋብ ነይሩ። ኣብዚ ዓመት ዚ ግን 48 ሃገራውያን ጋንታት ምፅእሲ ፅሬት ናይቲ ዝካየድ ነሩ ፀወታ ይጎድል ኣሎ። ንኣብነት ብኣጉርና ንጀምር 5 ሳተፋ ነረን ኣብዚ ዓመት ዚ ምስ ሌኦፍ ወሲካ ዲሞክራትያዊ ሪፐብሊክ ኮንጎ 10 ሃገራውያን ጋንታት ኣለዋ። ኣብ ላቲን ድሕር መፂና ውን 5 ሳተፋ ነረን ሕጂ እቲ ኮታውን ኣብኡ ንወሲኹ እዚ ንፅሬት ሃገራውያን ጋንታት ንድሕር ዝጎድኦ ኮይኑ ፊፋ ካልእ መገዳ ክጥቀም ነርዎ እምበር 48 ሃገራውያን ጋንታት ኣምፅኢካ ፀወታ ምክያድ ብዙሕ ትርጉም ዘለዎ ኣይኮነን። እዚ ከዓ እቲ መቕረት ይብሉ ኣሎ። ብመንፅር ኣታዊታት ንድሕር ኢኸ ግን ንሱ ይኮነን ታእታ ፊፋ እኳ ኣታዊታት ዝረክቦ ካብ ኣድቨርታይዝመንት እዩ ዝበዝ መዓት ንስኡ መሻርክቲ ኣድቨርታይዝ ዝገብራ ትካላት ኣለዋ ካብ ኢታእታዊ ዝረክቦ ካብ ስታድማት ኣይኮነን ካብ ስታድማት ወይ ሃገራዊ ጋንታት ንድሕር ንሆን ኣብ 4 ዓመት ሓሳብ ኮይ ዘካየ እተን መሻርክቲ ግን ቀፃሊ ንሳተን ዘበር ናይ ገንዘብ ክስታይ ስለ ዘሎ ንስ ዩ ኣታዊታቱ ፊፋ ካሊእ ኣይኮነ።
2: ምናልባት ኣብዚ ሓለፈ ዋንጫ ዓለም ዝተፈላለየ ሃገራት ኣእንጋዲት ሃገር ቀጠር ሰብኣዊ መሰላት ትጥሕሳላ ብምባል ቅድሚ ፀወታ ጀሚሩ ድሕሪኡን ተቃውሞአን ብዝተፈላለየ መንገዲ ገሊፀን ነይረን። ስለምንታይ ደኣ ሕጂ ኣሜሪካ ዝተፈላለየ ነገራት ትገብርላ? ድምፀና የስማዓን ዘለዋ ከምቲ ዝረኣናዮ እውን ቀጠር ንዋንጫ ዓለም ብፅቡቅ መንገዲ ኣሰላሲላቶሞ ኣብዚ ከንታይ ርእቶ ኣለካ?
1: ቢል ክሊንተን እዩ ንኣሜሪካ ወኪሉስ ነቲ ናይ ጨረታ ውዕል የካይዶ ነይሩ። ኣብ መጨረሻ እቲ ጨረታ ምስተነገረ 2018 ሩስያ ክተዳሉ 2022 ከዓ ቀጠር ምስተባለስ ኣብቲ ዝነበሮ ሆቴል ሲ ሒዝዎም ዝነበረ ገለስ ቬትሮ ናይ ገፅ መርኣይ እዩ ሸውሓዋ ሓቢሉ ብሕርቃን። ምክንያቱ እንታይ ኢሉ ቀጠር ብግብረ ሽበራ እቲ ክሰስ ሃገርስ ከመይ ገይራ ዋንጫ ዓለም ተዳሉ ሩስያ ባዕላ ኣብ ሃገራት ገብሮ ዘላ ሰብኣዊ ዓመፅን ኣብ ልዕሊ ክሬምያ ተካይዶ ዘላ ወራራትን ዝብል ጥርዓናት ኣቅሪቦም። በዚ ከዓ ፊፋ ናይ ባሓቂ ነቲ ኣሜሪካ ዘቅረበቶ ጥርዓን እዝኒ ሃቦን በቲ ዝመስሎ ክስታይ ኣካይዱ

0: ኣሜሪካ ግን እዚ ኩሉ እንዳገበረት ከላ ሃገራት ድምፂ እያ ስማዓን ጥራሕ ሕጂ ንሶማልያዊ ከልኪላቶ ናይ ዒራቅ ፍሉጥ ኣጥቃዓይ ኣብ ኤርፖርት ን7ተ ሰዓታት መርመራ ኣካይዶም ክሳብ ሞባይል ሕዲጎም ፈትሸሞ ዳሕራይ ኣፍቂዶምሉ ከኣቱ ነቲ ካሜራማን ግን መሊሶሞ ከምዚ እንዳተካየደ ከሎ ኣይዝረብኒ ምስ ምንታይ ክተኣስረ ምስ ተቐዲመ ዝበልኮ ድርም መለክ እዩ ኣሜሪካ ድላይ ክትገብር ከላ ስቕ ትብል ካልኦት ሃገራት ክብላ ከለዋ ግን ኣሜሪካ ኢለልካስ ዘድሕርያ ምድጋም ወይ ከምዚ መቓልሕ ምምላስ ፅቡቅ ነገር ኣይኮነን ስለዚ እዚ ነተን ሃገራት ንባዕለን ኣብ ትዕዝብቲ እትዎ እንተዘይኮይኑ ኮ ድሕር ከምዚ ኮይኑ ኣይንሳትፍና ኢልካ ክትገድፈኮ ትኽእል እያ ናልባሽ ፊፋ ባን ገብረካ ክእል ቀፅዕካ ክእል እዩ ግን ኩለን እተሓቢረን ዘየምፅኦ ለውጢ የለን ግን እቲ ፀገም ሕጂ እውን ኢንፋንቲኖ ዝመርሖ ፊፋ ዘምፅኦ ፀገም እዩ እምበር ካልእ ኣይኮነን ፊፋ ስጉምተ ዝወስ ንድሕር ከምኡ ዓይነት ኣካይዳ ናይ ቪዛ ገደብ ናይ ቪዛ ተፅዕኖ ትገብር ንድሕር ኮይና ኣሜሪካ ዋይኖት ዘይስሩ ዝወስ ፀውሪ ስለምንታይ ሓደ ዓመት ኣሰጋጊርካ ናይ ክስር ክተካይዶ ትኽእል ግን የለን
1: የቀኒልና ተንታኒ ስፖርት ነጋ ወልደ ጊዮርጊስ ስለቲ ዝሃብካና ሓበሬታ
0: የቀኒል ኣዜብ
2: ዝኸበርኩም ሰማዕትና ናይ ሎም መደብና ነዚ መስል ነይሩ ካብ ዩቲዩብ ፌስቡክን ዋትስኣፕን ቻናላትና ብተወሳኺ ኣብ ቲክቶክ እውን መፂና ኣለና ላይክን ፎሎውን ብምግባር ተወሳኺ ትሕዝቶታት ክትረኽቡ ትኽእል ኢኹም ኣዋሃዲት መደብ ኣዜብ ብርሃነ ክኢላ ቴክኒክ ጆናታን መዋንጌ ከምኡ ውን ኣነ ዓወት ገብረ እግዚኣብሔር ብሓባር ሰሰናዩ ንምነኢልኩም

0: ሕጂ እምበኣር ካብዚ ዝተምሃርኩምዎ ክሳብ ክንደይ ክትዝክሩ ኸም እትኽእሉ ንርአ። ነተን ሓረጋት ብቋንቋኹም ሰማዕኩም ናብ እንግሊዝኛ ተርጊምኩም ኣቕርብውን። ቈልዑ ኣለውኹም ዶ?
1: Do you have any children?
0: እወ ሓደ ወዲ ኣለና።
2: Yes, we have a son.
0: ክንደይ ዕድሚኡ?
1: How old is he?
0: ወድና ሓሙሽተ ዓመቱ።
2: Our son is 5.
0: ብጣዕሚ ጽቡቕ። ሕጂ ነዚ ገባብ ኣዘራርባ ተጠቂምኩም ብዛዕባ ደቅኹም ክትዕልሉ ትኽእሉ። ንደቢ መልሲ ብምሃብ ተለማመዱ።
1: Do you have any children? How old is he?
0: ሕጂ ነቲ ዝነበረ ዕላል ብምሉኡ ብምስማዕ ምስ መልስታትኩም ኣናጻጽሩ።
1: Do you have any children?
2: Yes, we have a son.
1: How old is he?
2: Our son is 5.
0: ደጊም ምስ ካልኦት ሰባት ብዛዕባ ደቅኹምን ደቆምን ብኸምዚ ገባብ ክትዕልሉ ትኽእሉ። እዚ ዝተምሃርኩምዎ ምስ መሓዘትኩም ብምዃን ደጋጊምኩም ምልምማድ ኣይትረስዑ። ምሳና ብምጽናሕኩም የመስግን። ኣብዚ ቕጽል መደብ Essential English Conversation ክሳብ ንራኸብ ሰሰናዩ። ባይ!